0: እንደምናምሽታችኋል አድማጮቻችን። ለአርብ ግንቦት 28 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ትናንት በችሎት ወቅት ስለተፈጸመ ግድያ
1: ይዞት የተነበረው ሽጉጥ ነው ሁለቱንም ዳኛውንና ባለቤቱን ተኩሶ እንደገደለ ነው።
0: ጦርነት እየበጣጠሰው ያለውን ምስራቅ አፍሪካን በሙዚቃ ሊያስተሳስር የሚተጋው ኢትዮጵያዊ ሙዚቃ ሰው መንገዳችን ነው።
2: ዌስት አፍሪካ የራሳቸውን ኦፈርስ ያደርጉ አፍሮቢት ያሉ ሳውዘርን አፍሪካኖች ደግሞ አፍሮ ሃውስ እና ማፒያኖ ያሉ ኦፈርስ ያደርጉ ዌስት አፍሪካም ደግሞ ሁላችንም ሊያስማማ የሚችል የሁላችንም ቀለም ያለው አንድ ሳውንድ ዲዛይን አድርገናል።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ በዩቲዩብ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን በተፈጸመው ጥቃት ለተጎዱ ወገኖች ሀዘናቸውን ገልጸዋል። ማምሻውን ጽፈት ቤታቸው ያወጣውን መግለጫ የተመለከተ ዘገባ እናስቀድማለን።
3: ጠቅላይ ሚኒስትሩ በአርሲ ዞን ኦነግ ሸኔ በሰላማዊ ሰዎችና በሃይማኖት ቦታዎች ላይ ፈጸማቸው ባሏቸው ጥቃቶች የቤተሰብ አባላቸው ህይወታቸውን ላጡ፣ ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ዜጎች የተሰማቸውን ሀዘን ገልጸዋል። ይህ ጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋናነት በአገሪቱ በተካሄደው ምርጫና መንግስታቸው አስመዘገብኩት ባላቸው አውንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመውን ጥቃትና የአማጽያን ሙከራዎችና የመንግስት እርምጃን አብራርቷል። አሁን ከመሻሸ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣውና በመንግስታዊ መገናኛ ብዙሃን የቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉና ሰባተኛው አገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ ጥቃቶቹ የአገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለአገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ብሏል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ሲሲላማዎች ላይ በማተኮር የሃይማኖትና የብሔር ግጭትን ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽሟል ሲል አመልክቷል። ጥቃቱን ተከትሎ ቢቢሲ በአርሲ ዞን የሚገኙ ወረዳዎች ባለስልጣናት ስለ ጥቃቱ ቢጠይቅም መረጃ እንደሌላቸው ገልጸው ነበር። የክልሉ የመንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ለመንግስት መገናኛ ብዙሃን በሰጡት ቃል ጥቃቱ በኦነግ ሸኔ መፈጸሙና የሃይማኖት ሆነ የማንነት ገጽታ እንደሌለው ተናግረዋል። ባለፉት ዓመታት በአርሲ ውስጥ ሲፈጸሙ የቆየው ጥቃት በርካቶች የተገደሉ ሲሆን ለጥቃቱ ኃላፊነት የወሰደም ሆነ ተጠያቂ የሆነ ቡድን የለም። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው መግለጫ አንዳንድ የአገሪቱ ኃይሎች ከኤርትራ ጋር እንደፈጠሩ ሲነገር ስለቆየው ጽምዶ ስለተባለው እንቅስቃሴ ማንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫውን ለማደናቀፍ የተለያዩ ድርጊቶች ሲፈጸሙ ነበር ሲል ከሷል። አመጽና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች ላይ የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል ካለ በኋላ የጸጥታ ኃይሉ ግን እቅዳቸውን ማክሸፉን ገልጿል። መግለጫው በማሳያነት የትጥቅ ድጋፍ ያገኙ ታጣቂዎች በደቡባዊ ትግራይ በሚገኝ አዋሳኝ የአማራ ክልል አንዳንድ አካባቢዎች ላይ ትንኮሳ መፈጸሙን እንዲሁም በባህር ዳር፣ በጎንደር፣ በደብረ ብርሃንና በወልዲያ ከተሞችና በሌሎችም እንዲሁም በአዲስ አበባ የሽብር ጥቃት ዓላማ እንደነበር ነገር ግን እንዲከሽፍ ማድረግ ተችሏል ብሏል። ከዚህም በተጨማሪ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ ይላል መግለጫው መንገዶችን በመዝጋት እንቅስቃሴ ለማስተጓጎል

0: ሞከሩና አለመሳካቱን ይገልጻል። ከዚህ ጋር በተያያዘ ሁለቱ ታጣቂ ቡድኖች ከመርጫው ቀደም ብሎና ከዚያም በኋላ በአማራና በኦሮሚያ ክልሎች ውስጥ የንቅስቀሳ ገደብ መጣላቸውን አሳውቀው ነበር።
1: በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ክርክር ሲያደርግበት የነበረውን የፍትሐብሔር ክስ ውሳኔ በመቃወም አንድ ግለሰብ ዳኛዋንና ባለቤቱን ችሎት ውስጥ በሽጉጥ ገድሏል። ይህን ጉዳይ በተመለከተ የኦሮሚያ ክልል ጠቅላይ አቃቤ ሕግ ቢሮ የኮሙኒኬሽን ዳይሬክተር አቶ ጌታቸው ጣሰው ማብራሪያ ሰጥተውናል። አቶ ጌታቸው ጣሰው ማብራሪያቸውን የጀመሩት ድርጊቱ እንዴት እንደተፈጸመ በመግለጽ ነው።
2: እሺ፣ እኛም እንግዲህ እዛ ያሉት የአካባቢ መስሪያ ቤት ደውለን እንዳረጋገጥ ነው ትናንት ማታ። ክስተቱ ትናንት ወደ 4 ሰዓት አካባቢ ነው የተከሰተው ወልመራ ወረዳ ፍርድ ቤት እና ተጠርጣሪው አቶ አቅናው በቀለ የሚባል ሲሆኑ እዛ ፍርድ ቤት የቤተሰብ ክርክር ጉዳይ ነበራቸው። ከዛ በፊት ከባለቤታቸው ጋር ክርክር ነበራቸው እና ፍቺ ተፈጽሞ ነበረ። ከዛ በኋላ የንብረት ክፍፍል ላይ ሲከራከሩ እንደነበረ ነው። ትናንትና ቀጠሮ አፈጻጸም ላይ እንዳለ ነው የተረዳ ነው ማለት ነው። የንብረት ክፍፍሉ አፈጻጸም ቀጠሮ ነበረ። በዛ ሰዓት ችሎት እንደገቡ ተጠርጣሪው እና ባለቤቱ ችሎት ላይ እንዳሉ ወይዘሮ አልማዝ መኮንን የምትባል ባለቤቱ እና ችሎት ላይ የነበሩ ዳኛ ወይዘሮ ወርቄ ፈቀሳ ባሉበት በዛ ሰዓት ብይኑን እያነበቡ እያለ ይዞት የነበረው ሽጉጥ ነው ሁለቱንም ዳኛውንም እና ባለቤቱን ተኩሶ እንደገደለ ነው። የውሳኔውን ውጤት ደስ ስላላለው በውሳኔ ከዛ በተነሳ ነው እንግዲህ መግደል የቻሉ እንደዛ ነው ተረዳ።
1: ምናልባት ከዛ በኋላ ተጠርጣሪውስ በምን አይነት ሁኔታ ላይ ነው ያለው? ተይዘዋል ወይስ እንዴት ነው ያለው ሁኔታ?
2: ተይዘዋል። በዛው ሰዓት በራሱም ተኩሶ በሌላው ደግሞ በሌላ ፍለታማ መሳሪያ በጩቤም ራሱንም ወቅቶ ሊያመልጥን እየሞከረ ተይዞ ከዛ በኋላ ወደ ሆስፒታልም ተወዞ ነበረ። ዛሬ እንደሰማን እንደሆነ ደግሞ ወደ ጳውሎስ ሆስፒታል ተልኮ በሪፈር እዛ እየታከመ በፖሊስ ክትትል ሆኖ ሕክምና ክትትል እያደረገ እንዳለ ነው።
1: ስለዚህ ራሱንም የማጥፋት ሙከራ አድርጎ ነበር ማለት ነው?
2: አዎ፣ በዛ ሰዓት ራሱንም በቃ ይህንን ድርጊት እንደፈጸመ ራሱንም ለማጥፋት ሞክሮ ነበረ። ግን ተርፎ ዋና እንግዲህ ግን እንደምን ውጤቱ በሐኪም የሚረጋግጥ ይሆናል ማለት ነው።
1: እንደው ለማምለጥ ሲሞክር ሳ በእርሱ ላይ የተፈጸመ ተኩስ አለ? ምናልባት ከጸጥታ ኃይሎች የእንደዛ አይነት ወሬዎችም በሶሻል ሚዲያ ላይ ስለተመለከትን ማለት ነው?
2: አይ፣ እንደዛ አይነት ምንም እንዳልነበረ ነው እዛ ላሉ ደውዬ እንዳረጋገጥኩ። ራሱ ላይ ነው ራሱ ሽጉጥ ነው ራሱ ላይ እንደተኮሰ እና ከዛ በኋላም ደግሞ በጩቤ ነው ራሱን የወጋ እንደሰማው እንጂ ሌላ የጸጥታ አካላት ወደሱ የተኮሱት ምንም ነገር እንደሌለ።
1: ምናልባት እንደዚህ ችሎት የሚገቡ ግለሰቦችን ባለጉዳዮችም ይሁኑ ሌሎች አካላትን የመፈተሽ ልምዶች የሉም ማለት ነው? ከዚህ ድርጊትም ጋር በተያያዘ የተደረጉ የተጀመሩ እርምጃዎችም ካሉ ይንገሩን።
2: አዎ፣ ከዚህ በፊት እንግዲህ ፍርድ ቤቶች ጥበቃዎች አሉ፣ የሚጠብቁት አሉ። እዛ ሰው ተፈትሾ ነው የሚገባ። በዛም በተጨማሪ ደግሞ ችሎት አስከባሪም ደግሞ ፖሊሶች አሉ። እነሱም በተጨማሪ ችሎት ሰው ሲገባ ልፈትሹ እና ሰላም የችሎቱን ሰላም አረጋግጦ የፍርድ አሰጣጡ ሰላማዊ እንዲሆን እንደዛ ነው ልምዱ ያለ። እንደዚህ አይነት ክስተት እንግዲህ ሲደረግ በጣም የሚያሳዝን ነው። ለወደፊት ግን ፍርድ ቤቶች እዚህ ላይ በጣም እንደሚሰሩ ጠቅሳለ። ይህን ጉዳይ በተመለከተ እዛ ሰውየው እንግዲህ የጤንነቱ ሁኔታ ሕክምና ተከታትሎ መጨረሻ ላይ እንደሆን ይከታተላል እዛ ያሉ እንትን ፖሊሶች። ሌላ ደግሞ እዛ ጥበቃ ላይ የሚሰራ የፍርድ ቤቱ ጥበቃ አለ። ጥበቃውና ችሎት አስከባሪዎቹ

0: እዛ ተጠርጥሮ ታይዞ እና ያሉት ምርመራ እየተካሄደ ነው ማለት ነው። ጉዳይ እንዴት ነው መሳሪያ ይዞ መግባት እንዴት ነው የቻለው? ድርጊቱን እንደተፈጸመው እና ሰውየውም ታከመ በኋላ ወደ ህግ ይቀርባል ማለት ሰዎቹም እንደዛ ነው። ምርመራ ተጀምሯል ማለት ነው።
1: አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። በሞቃዲሾ ለሁለት ቀናት የቆየው የግጭት ጋብ ማለቱ ተዘገበ። የመንግስት ወታደሮችና የተቃዋሚ ፖለቲከኞች ደጋፊ ሚሊሻዎች ሞቃዲሾ ውስጥ ለሁለት ቀናት ከተጋጩ በኋላ የሶማሊያ የጸጥታ ኃይሎች ግሩን በቁጥጥር ስር ማዋላቸውን የሀገሪቱ ማስተዋቂያ ሚኒስቴር ገልጿል። በሳህራ በረሃ ውስጥ እየተጓዙ ሳሉ መኪናቸው የተበላሸባቸው ቢያንስ 50 ሰዎች በውሃ ጥም መሞታቸው ተዘገበ። ተጓዦቹ በማሊ የሙስሊሞች ፌስቲቫል ላይ ታድመው እየተመለሱ ነበር። መንገደኞቹ በኒጀርና በአልጄሪያ መካከል ከመትገኘው ቁልፍ ስፍራ አሳማካ በ80 ኪሎ ሜትር ርቀት ላይ ሳሉ ውሃ እንዳለቀባቸው ተገልጿል። የቻይናው መሪ ጂ ጂንፒንግ ከሰባት አመታት በኋላ ለመጀመሪያ ጊዜ የረጅም ዘመን አጋራቸውን ሰሜን ኮሪያን ሊጎበኙ መሆኑን የሀገሪቱ ብሔራዊ መገናኛ ብዙሃን ዘገበ። ፕሬዝዳንቱ ሰሜን ኮሪያን የሚጎበኙት በኪም ጆንግ ኡን ግብዣ መሰረት በሚቀጥለው ሳምንት ከሰኔ 1 እስከ 2 መሆኑ ታውቋል። በመካከለኛው ምስራቅ የሚካሄደው ጦርነት ሚሊዮኖችን ለረሃብ አደጋ ማጋለጡ ተነገረ። ጦርነቱ በሚሊዮን የሚቆጠሩ ተጨማሪ ሰዎችን ለረሃብ አደጋ እንዳጋለጠ የተባበሩት መንግስታት የዓለም ምግብ ፕሮግራም ገልጿል። ኢራን ከአሜሪካ ጋር ያደረገችው ድርድር መግባባት ላይ ሲደረስ በመጀመሪያ ደረጃ ላይ ከታገደባት ሀብት ግማሽ ያህሉ እንዲለቀቅላት መጠየቋ ተነገረ። ዜናዎቻችን እነዚህ ናቸው። በመቀጠል ወደ ሙዚቃ ባለሙያ ነው ምን ሄደው። አንድ የሙዚቃ ባለሙያ እንግዳለን። ከአዲስ አበባ ወደ ናይሮቢ መጥቶ ለሶስት አመት ግድም ሙዚቃ ላይ ሲመራመር ቆይቷል። የሚመራመረው የምስራቅ አፍሪካ ሙዚቃዎች ላይ ነው። እየፈለገ ያለው ደግሞ አንዳች ቀጠናውን የሚያመሳስል የሙዚቃ ቀለም ነው። ፍለጋው ተሳካለትን እንግዳችን መልሳለሁ።
2: ጉታ ባላለው ሙዚክ ዳይሬክተር እና ፕሮዲውሰር ነኝ። ይሄ አዲስ የለቀቅነው ፕሮጀክት ኢስት አፍሪካን አንድ ሊያደርግ የሚችል ሊያስተሳሰር የሚችል ካልቸራል ወይም ሶኒክ አይደንቲቲ አለውን ወይ ብለን ሪሰርች በማድረግ ከሪሰርች ነበር የጀመረው። ይህን ሪሰርች ስንሰራ ያገኘነው ምንድን ነው? ከሙዚቃ ኢንስትሩመንትም፣ ከቮካል ይሄ ከአዘፋፈን ስልትም፣ ከሪትምም ይሄ ከምት ጋር በተያያዘ ለምንና መቼ እንደሆነ ባይታወቅም ስፕሬድ ያደረገ ኢስት አፍሪካንም አፍሪካንም የሆኑ ዘይቤዎች አሉ ወይም የሚያስተሳስሩን ብዙ ነገሮች አሉ እና ከዛ ሪሰርች ተነሳንና ልክ ምዕራብና ደቡብ አፍሪካ ላይ እንደሚያደርጉት የሙዚቃቸውን ኢኖቬት አድርገው ሞደርናይዝ አድርገው ኤክስፖርት ማድረግ የሚችሉት ሁሉንም ሊያስማማ የሚችል ጥሩ ሞደርን ሚዚክ ወይም ኮንቴምፖራሪ ሚዚክ መፍጠር ከቻሉ በኋላ ነው እና ከዚህ ተነስተን ወደ አንዱ ማያደላ ሁላችንንም ሰብስቦ ሁላችንንም ራሊ ሊያደርግ የሚችል ሳውንድ መፍጠር እንችላለን ወይ ብለን ከዛ ሪሰርች ላይ ኤክስፐሪሜንቴሽኑን ጀመርን። ከሰላሳ በላይ አርቲስት ሚውዚሽያን እና ሪሰርቸሮች ተሳተፉበት። ኤክስፐሪመንቱም ፕሮዳክሽኑም አለቀ። ላዩ ላይ ከስድስት ሰባት በላይ ቋንቋዎች አሉ፣ ከመሳይ ስዋሂሊ፣ ከአረብኛ፣ ከአማርኛ፣ ከኦሮምኛ፣ ከሌሶቶ ኤን ሞር ላንጉጆች አሉ። ብዙ ሊድ ኢንስትሩመንቶቹ ውስጥ ያሉት ባህላዊ ኢንስትሩመንቶች ናቸው፣ ግን አቀራረቡ ደግሞ በጣም ኮንቴምፖራሪ እና ሞደርን በሆነ መልኩ ነው እና ዩ ኖው ዌስት አፍሪካ የራሳቸውን ኦፈር ሲያደርጉ አፍሮቢት እያሉ ሳውዘርን አፍሪካኖች ደግሞ አፍሮ ሃውስ እና ማፒያኖ እያሉ ኦፈር ሲያደርጉ ኢስት አፍሪካም ደግሞ ሁላችንም ሊያስማማ የሚችል የሁላችንንም ቀለም ያለው አንድ ሳውንድ ዲዛይን አድርገናል። ይኸው እሱም ደግሞ የሆነው ብለን ለማለት የሚያስችለንም ፕሮጀክት ነው ሰርተን እያቀረብን ያለ ነው ማለት ነው።
3: ከባድ ጉዞ ይመስለኛል ሳስበው፣ ምክንያቱም በኢትዮጵያ ደረጃ ራሱ ልክ ፈረንጆቹ አፍሪካ ሲሉ ጨፍልቀው የማየት አባዜ እንዳለባቸው የኢትዮጵያ ሙዚቃ ስንል በጣም ብዙ ነው አይደል? ከዛ ደግሞ አገሮችን ምስራቅ አፍሪካ ብለን ደግሞ ስንገባ ጥልቅ እንደሚሆን እገምታለሁ። እና እሱ ጉዞ አንድ የጋራ ነገር ለማምጣት ፈታኝ አልነበረም ወይ?
2: በጣም ፈታኝ ነበረ። ምን መሰለህ፣ ሁሉንም ነገር ላይ ልመልከተው ካልክ እጅግ በጣም ሰፊ ይሆናል። አይደለም የምስራቅ አፍሪካ የኢትዮጵያንም ብቻ በጣም በጣም ምን ልበለ ሰፊ ነው። እኛ ግን የጀመርነው ምንድን ነው ከብዙ ይሄ ሲዝንድ ከሆኑ ሚዚሽያኖች እና ሪሰርቸሮች ጋር ዲስከስ አድርገን የሚያስተሳስረንን ምንድን ነው ነው ከዛን የጀመርነው የእኛ ሪትም ነው የምንለው አለ ችክችካ የምንለው ከዛን የተነሳ ነው። ብዙ አርቲስቶች ጠራንና ስቱዲዮ ከሱዳንም ከኬንያም ከኢትዮጵያም ከታንዛኒያም ዝም ብለን አጫውተን ኬት ይመስላችኋል አልናቸው። ደስ የሚለው ሁሉም ሰምተው ጣቴን ከስሬ እዚኛው ነው ማለት አልችልም ግን የኢስት አፍሪካ እንደሆነ ኮንፊደንት ነን ሲሉን ያንን ሳውንድ አገኘ ነው ብለን መተማመን ፈጠረብን። በዛ ዳይሬክሽን ቀጠልን እና ሙሉ ፕሮጀክቱን ያንን ይዘን ጨረስን እላለሁ።
3: በጣም ደስ ይላል። አሁን አጠገቤ አንድ ኬንያዊ ያለ ዴቪስ ሙዋሳሮ ይባላል። የድምጽ ኢንጂነራችን ነው እና የአገሬን ሙዚቃዎች አልወድም ይላል የኬንያ እና ወደ ምዕራቡ በጣም ይሳባል። የራሳችንን ነገር ስላላገኘን ነው ወይስ
2: እሱ የሚለበትን ብዙ ወጣቶች የሚሉት ነገር ነው ለመሰለ አፍሪካን ወይም ኢስት አፍሪካን ሙዚክ ከተባለ ዩዥዋሊ በምን መልኩ ነው የሚቀርበው? በትራዲሽናል ሳውንድ ነው። ሞደርን ሲባል ደግሞ አብዛኞቹ አዶፕት ነው የሚያደርጉት። ወይ ሂፕ ሆፕ ይዘፍናሉ ወይ ሶል ይዘፍናሉ። የሀገራቸውን ዘይቤ መጨመር ሲፈልጉ ደግሞ ላዩ ላይ አንድ ትራዲሽናል ኢንስትሩመንት ወይም ደግሞ ቋንቋቸውን ጣል ያደርጉበታል እንጂ ይሄ ከስር ከስኬሌተኑ ጀምሮ ትሩሊ ኢስት አፍሪካን የሆነ ሳውንድ ቢልድ እናደርግ የሚሉ ፕሮጀክቶች ብዙም አላገኘንም። ሶ ወጣቱ ስፔሻሊ ወደ ውጭ ወደ ምዕራቡ ሙዚቃ ይሳባል የምልበት ምክንያት ለዛ ነው። ከምንም ጊዜ በላይ ጀንዚዩም ሚሌኒያሉም ሞር ከትራዲሽኑ እና ከሩትሱ ጋር ኮኔክት ማድረግ የሚፈልግበት ሰዓት ነው እና ያንንም ሰዓት ተጠቅመን ነው እኛም ይሄን ነገር ልናቀርብ የቻል ነው።
3: እዚህም ሌላም ቦታ ሙዚቃ ስንሰማ ኬንያም ይሄ የከሚሴን ይመስላል ይሄ እንትን ይመስላል ትንሽ እንትን አይመስል የምንላቸው ነገሮች አሉ። በእናንተ ጥናት ከኛ አገር ጋር ተዛምዶ ያላቸው እንዴት እዚህ ሊገኝ ቻለ ያስባሏችሁ የሙዚቃ ምቶች መልኮች ቀለሞች አሉ
2: እንዴ? ከምታስበው በላይ በተለይ የትራቨል የማድረጉና የሙዚቃ ላይ ኢንተረስቱ ሲኖር አክሰሱ ሲኖር እንደዚህ ኢንፎርሜሽኖችን ለማግኘት በጣም እየተገረምክ ነው የምትሄደው ምን ያህል እንደምንመሳሰል ማለት ነው። አሁን ዌስተርን ላይ ሎ ምናምን ላይ የነሱ በጣም ሙዚቃቸው የሚያምር ሙዚቃ ነውና ከሚጠቀሙትም ስኬል ከአዘፋፈን ስልታቸውም ከዛም አልፎ ደግሞ አሁን ኢትዮጵያ ላይ ለምሳሌ የኛ ነው ምንላቸው የሙዚቃ ኢንስትሩመንቶች አሉ ክራር ማሲንቆ በገና አይደለም የራሳቸው ቨርዥን አለዛ ራሱን ቁጭ ቅኝቱ ትንሽ ይለያል እንጂ ማሲንቆ ኦሩቱ ተብሎ አለዛ ክራር ኛቲቲ ተብሎ እዛ አለ በገና ኦቦካኖ ተብሎ አለ ከዛ አልፎም ብትወጣም እቁብኛ እንቁብ በኢትዮጵያ ነው ምንለው እቁብ እዛ አለ ጠጅ እዚ ኢትዮጵያ ነው ምንለው እነሱ ጋር ሙራቲና ይሉታል እንጂ አለ ከዛው ከሃኒ የሚሰራ ከማር የሚሰራና
3: ኦራሊውም አይሰሰምቻለሁ
2: አለ አይደለ ኤግዛክትሊ እሱን እኮ ነው ምለ
3: አጃጃም አለ አጃጃም
2: ሞልበያ ሞልበያ የሚገርምህ ነገር ጥናቱን ስታደርግ ወይም ኦፕን ስትሆን ከሚያለያዩን ይልቅ የሚያመሳስሉ ነገሮች በጣም ብዙ ነገሮች እንዳሉ ትረዳለህ እና የሙዚቃም ስልቱ ላይም እንደዛ ነው የተረዳ ነው። የሙዚቃ ኢንስትሩመንቶቻችንም ላይ ያዘፋፈን ስልቶቻችንም ላይ አልፎም መጠጦቻችንም ላይ ምግቦችንም ላይ የሚያመሳስልን ነገር አለ። በእነዚህ ሀገሮች መሃል የሶፍት ዲፕሎማሲውም ዳያሎግም ኮንቨርሴሽንም ብዙ ቻነሎች ኦፕን ስላልሆኑ በየራሳችን በርዘክተን እየሰራን ስለሆነ ኢንፍሉዌንሱም ደግሞ ካለ ከጎረቤት ሳይሆን ከሩቅ ከባህር ማዶ ስለሆነ ነው እንጂ እነዚህ ቻነሎችን መክፈት ከተቻለ የኔም ካምፓኒ እዛ እንግዲህ ኬንያ የከፈትኩት ዳራጃ ነው የሚባለው። ዳራጃ ማለት ድልድይ ማለት ነው። ካምፓኒውን የከፈትኩበት ምክንያት ድልድይ ብሪጅ ለማድረግ ነው። እነዚህን ካልቸሮች ኮንቨርሴሽኖች እና ዳያሎጎች መፈጠር እንዲችሉ የኢስት አፍሪካን ኤሰንስ ሙዚቃውን ይሄ ምንድነው የሚባለው ፊሊንጉን ያለውን ለመፍጠር ግን ስፔሲፊካሊ ከዚህ ሀገር ነው ብለህ መጠቆም ልትችልበት የማችለው አይነት ሙዚቃ ነው ለመስራት የሞከር ነው። እስቲም እንግዲህ እናንተም ሰሙትና
3: እናጫውቱ
2: ትናገሩናላችሁ።
3: እሺ እናጫውቷል። ሀገር ይሄ ሙዚቃ የኛን ሀገር ይሄን ይመስላል በሚል ደረጃ ያስገረሙ ምስሎች አሉ ልታስተዋውቁ?
2: አዎ በተለይ ይሄ ኖርዘርን ኬንያ ብታዩ ከኢትዮጵያ ሳውት ጋር ይመሳሰላል። የኢትዮጵያ የኢስተርን ሙዚቃዎች ከሱዳን ጋር ይመሳሰላሉ በጣም። የኖርዝ ኢስት ደግሞ ለምሳሌ ሱዳን ይሄ ሀዳንዳዋ ቤጃ የሚባሉት ትራይቦች ሙዚቃ ብታየው ከኤርትራ ዌስት ኤርትራ ጋር ካለው ሙዚቃ ጋር በጣም ይመሳሰላሉ። እኛ ሀገር ችክችካ ብለህ ደግሞ የምንጠራው ሙዚቃ ብዙ ጊዜ ይሄ ጉራግኛም ላይ ያለ አማርኛ ሙዚቃም ላይ ያለ እሱን ብትመለከተው አሁን ምንድን ነው ይሄ ታንዛኒያ ላይ ምድዋራ ከሚሉት ጋር ሴሻልስ ሞሪሸስ ላይ ሴጋ ከሚሉት ጋር ኮስታል ኬንያ ላይ ደግሞ ቻካቻ ከሚባለው ሙዚቃ ጋር ተመሳሳይ

0: ቴምፖ ሊለያይ ይችላል እንጂ ወይም ኤነርጂው ከፍ ወይም ዝቅ ይላል እንጂ ተመሳሳይ ምት ነው።
1: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። ሰኞ ምሽት እስክንገናኝ መልካም ቆይታን በመመኘት የዛሬውን በዚያ በቃን። ጤና ይስጥልን።
2: ከነጣኔ ሰገንታሌ BBC አፋን ኦሮሞት ቢያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍሸን ተማት

0: ስፔንስ ኢራቅ ወጀኔቲን ቀጣጥ ሞርቴ ጀርቲ እቲን ኦፍ ኮራጅ ሩጋም ሰሳኒ ታምንምቹም ማሲቱ ፈካን እንጋገ ፈሙታጅቹ
1: ገለቶም ይላል
0: ገለቶም
2: ወደሰውን ከኛ ከራ ፌስቡክ ዌብሳይት ዩቲዩብ ዋትስአፕ ያከስማስ ቲክቶክ ይሃራ ቢቢሲ አፋን ሮሞ ሆርዶፋይስ ንጀና ነጋትብላ

0: ብራንዲንግ ዘድልዩ ረቑሒታት ካብ ሎጎ ጀሚርካ ማለት እዩ እቲ ብብዝሒ ጌጋታት ዝረአ ኣባና ሓደ መንነት ዘይብሉ ካብቲ ሎጎ ጀሚርካ ናቱ መስርዑ ሓልዩ ዝኸይቲ ናይ ብራንዲንግ ዝበሃል ኩሉ ዓይነት ኣገልግሎት ካብቲ ብቐዳማይ ደረጃ ንህቦ እዩ ማለት እዩ። ኣብዚ ንመፅለሎ 2 ዓመት ወይ 3 ዓመት ፕሪሞ ፕሮሞሽን ብደረጃ ኢስት ኣፍሪካ እቲ ዝበለፀ ናይ ማርኬቲንግ ኤጀንሲ ክንገብሮ ማለት እዩ።
1: ንብሓት ፀርቲ ዜናታት ክስክረኩም ሓንቲ ኣደ ብብርቱዕ መንሽሮ ደምዝተጠቃት ኤርትራዊ መወቀል ዘለዋ መንእሰይ ካብ ውሕዳት ዓሌት ዝመፁ ሰባት ኣብ መዝገቡ ሃብቲ መሰረት ወሃዮ ስተም ሰልክ ምዝገቡ ተማሕፂና ኣብ ዓዲ እንግሊዝ ዝተቐመጥ ጓል 24 ዓመት ኒድሃል ሓምዳን ኣዲኣ ዘይነብ ብከቢድ ሕማም መንሽሮ ደምዝተጠቃት ተመክሮ ናይ ስድራ ቤት ኣብ ኢንተርነት ከተካፍል ፀኒሓ እቶም ሓካይም ተኣደ ኤርትራዊ መወቀል ስለ ዘለዋ ትልክዕ ምስኣ ዝቀዶ መሰረታዊ ወሃዮ ክርከበላ ፀጋሚ ክኸውን ከም ዝኽእል ነታ ስድራ ሓቢሮም። ፕሬዚደንት ቻይና ናብ ሰሜን ኮርያ ክበፅሕ ምዃኑ ማዕከና ዜና ክልጤን ሃገራት ሓቢረን እቲ ኣብ ዝመፅእ ሰሙን ናብታ መሓዛ ሃገሩ ዝኾነ ደሳዊት ኮርያ ክኸይድ ትፅቢት ዝግበረሉ ሺጂፒንግ ምስ ኪም ጆንግ ኡ ክረኽብ እዩ። ቤጂንግ ንፒዮንግ ቁጠባውን ፖለቲካውን ደገፍ ብምሃብ ቀንዲ መሻርክታ

0: ሲኒጀር ከብዙ ብሎ አቶም ግዳያት ካብቲ አበ ማሊስ ተኸይደ ጽምብል አመንት እስልምናና ተመልቹን ከለወም አብሰሚናው ክፋለ ተሃገር በጽም ተሰኒፎም ክልተ ምስኦም ዘነበሩ 80 ኪሎ ሜትር ርሕቀት ተርከብ ከተማ አሳማካ በመኻል ብዛዕባት ኩነታት ከሕብሩ ኪሎ ብሪታንያ ድሕሪ ምውድ ኣዝሑል ኩነት ተዛዕበየ ስጋት ኣጋጢምዋ ከምዘለላዕለወ ኣዛዝ ሰራዊት ተሃገራ ጠንቂቑ ጠቕላለ ሓለቓ ስጣፍ ሪቻርድ ናይተን ንቢቢሲ ኣብ ዝሃቦ ቃል ሩስያ ንምክልኻል ብሪጣንያ ትፈታተኖን ትብድሆን ከምዘላ ብምጥቃስ ወታደራዊ ባጀት ተሃገር ክውስኽ ተማሕጢኑ ኣሎ ናይ መወዳእታ ዜና ፌደሬሽን ኩዕሶ እግሪ ዓለም ነተን ብፀወታ ኣብ ዋንጫ ዓለም ክሳተፋ ዝፍቀዳ ክለባት ኣስታት 250 ሚልዮን ዶላር ክህብ ምዃኑ ቃል ኣትዩ ፊፋ ከምዝበለቶም ተፃወቲ ኣብቲ ውድድር ክሳብ ንዘለዉ መዓልትታት 5,000 ዶላር ንክለባቶም ክወሃብ እዩ ኣብ ኣሜሪካን ካናዳን ሜክሲኮን ዝካየድ ዘሎ ዋንጫ ዓለም 2026 ኣብ ዝመፅእ 51 ሰነ በቲ ኣብ ርእሰ ከተማ ሜክሲኮ ኣብ መንጎታ ኣእንጋዲት ሃገር ዶብ ኣፍሪቃ ዝግበር ግጥም ክኽፈት እዩ
1: ሰብ ዘርኡ ወሊዱ ንብረት ኣውሪሱ ወይ ፍሉይ ታሪክ ፅሒፉ ክሓልፍ ዘገድዶ ድርኺት እንታይ እዩ መብዛሕትኡ ግዜ ሓድጊ ምግዳፍ ዝብል ሓሳብ ምስ ምድፋ ዕድመ ወይ ሕማም ተታሒዙ ከም ህፁፅ ጉዳዩ ዝለዓል ይኹን እምበር ተመራመርቲ ከም ዝሕብርዎ እዚ ድርኺት እዚ ገና ካብ ንእስነትና ክጅምር ዝኽእል ኮይኑ ብዛዕባኡ ምሕሳብ ንጥዕናና ኣእምሮና ዓብ ሓገዝ ኣለዎ ክኢላታት ንሓድጊ ኣብ ሰለስተ ዓበይቲ ጉጅለታት ይመቕልዎ ንሳቶም ድማ እቲ ባዮሎጂዋዊ ቁሳዊ ከምኡውን ናይ ክብርታት ሓድጊ እዮም ንሓያሎ ሰባት እቲ ኣዝዩ ንፁር ባዮሎጂያዊ ሓድጊ ውሉዳት ብምውላድ ዘርኢ ምትሕልላፍ እዩ ኮይኑ ግን ሓድጊ ማለት ድሕሪ ሞትና ዝተርፍ ነባሪ ፅልዋ ስለ ዝኾነ ሰብ ድሕሪ ሞቱ ነታ ትንፋሱ ተዓቂባትላ ዘላ ስጋዊ ኣካል እውን ንሕክምናዊ ምርምር ወይ ንምትካል ኣካላት ብምልጋስ ከም ሓደ ስነ ሂወታዊ ውርሻ ገዲፍዎ ክኸይድ ይኽእል እዩ ንኣብነት እታ ብሕዱር ሕማም ትሳቐ ዝነበረት ተጣባቂት ሱዛን ፖተር ኣካላታ ንስነ ፍልጠት ብምልጋስ ጋስ ተምሃሮ ሕክምና ቨርቹዋል መንገዲ ዝመሃርሉ ናይ 3D መሳርሒ ክስራሕ ኣኺላ እያ እዚ ኣሰር ምግዳፍ ድማ ንሓያሉ ሕሙማት ኣብ ሕክምናዊ ፈተነታት ክሳተፉ ከነቃቅሖም ከሎ ብዛዕባ ሓድጊ ምሕሳብ ድማ ነቶም ኣብ ኣፍ ደገ ሞት ዝርከቡ ሰባት ምፅንናዕ ይህብ በቲ ካልእ ሸነኽ ድማ ከም ሃብቲ ንብረት ወይ ብስም ሓደ ሰብ ዝስራሕን ህንፃ ውርሻ ስድራ ቤትን ዘጠቃልል ቁሳዊ ሓድጊ ኣሎ እንትኾነ ምርምር ከም ዝሕብሮ ሰባት ከም ሓድጊ ከተሓላል ፍወዝ ደልዩ ቀንዲ ነገራት ናይ ክብርታትን እምነታትን ሓድጊዩ ንኣብነት ከም ሕያዋይ ወይ ሓጋዝ ምዃን ዝኣመሰሉ ባህርያት ልዕሊ 65 ዓመት ኣብ ዝዕድሚኦም ሰባት ዝተገብረ ቃለ መሕተት ከም ዝርእዮ እቶም ሽማግለታት እትንዖም ኣዝዩ ኣገዳሲ ዝብልዎ ክብርታት ናይ ምትሕልላፍ ዕድል ምስ ረኣኹ ዓብዪ ናይ እምሮ ሰላም ከም ዝረኽቡን እዚ ድማ ብሂወት ንምቕፃል ትርጉም ከም ዝህቦም ገሊፆም ነዚ ፅንሲ ሓሳብ እዚ ብምምልካት ኣብ 1950 ጀርመናዊ ሳይኮ ኣናሊስት ኤሪክ ኤሪክሰን ጀነሬቲቭ ዝብል ቃል ፈጢሩ ነይሩ እዚ ድማ ሓደ ሰብ ንድሕነትን መፃእን ናይቲ ዝስዕቦ ወለዶ ዘለዎ ሓልዮት ዝገልፅ እዩ ኤሪክሰን ከም ዝሕብሮ ሓደ ሰብ ንመፃኢ ወለዶ ዘለዎ ተገዳስነት እንተዘያረጋጊፁ ኣብ መወዳእታ ሂወቱ ናይ ጭንቀትን ሕርቃንን ስምዒት ክፈጥረሉ ይኽእል እዩ ብተወሳኺ ፕሮፌሰር ኬምበርሊ ዊድ ቦልኒዘን ከም እትገልፆ ፍርሒ ሞት ሰባት ትርጉም ሂወት ክደልዩን ሓድጊ ክሓድጉን ካብ ዝድርኾም ዋና ረቑሒታት እዩ ሰባት ብኣግኡ ብዛዕባ ሓድጎም ክሓስቡን ክፅሕፉን ከለዉ ንኣከባቢ ዝዕቅቡ ለጋሳት ዝኾኑን ኣብ ሕብረተሰብ እወታዊ ኣሰር ዝሓድጉን ዜጋታት ክኾኑ ይድርኹ ብኣጠቓላለ ሓድጊ ምግዳፍ ድርብ ጥቕሚ ኣለዎ ብሂወት ከለና ትርጉም ድርኺትን ይህበና ምስ ሞትና ድማ ብኣካል እንተዘየለና ብኣሰር ናብ መፃኢ ከም እንሰጋገር ይገብርና ዕለታዊ ሂወትና ብሰናይ ግብሪ እናስተማቐርና ንፅባሕ ዝተርፍ እወታዊ ኣሰር ንምግዳፍ ንፅዓር
0: ናይዚ ሰሙን መደባትና ኣብዘ ዛዚምና ኣለና ዝመፀ ሰሙን ብካልእ ትሕዝቶ ክንረኸብ ኢና ምሳኹም ዘምሰና ኣዘ ብርሃነ ነፃነት ደበሳይ ደቪድ ደቪስ ማስዋሮ ብምኸኒ ኢና ብሩክ ለይቲ